0: መጥቃዓት እስራኤል ከምትቀትለ ገሊጹሎ ተኽሲ ዶም ባል ዝሓለፈ ወርሒ እኳ እንተተገብረ ሓይልታት እስራኤል ነቲ ከም ፀጥታዊ ዞባ ኢሎም ዝገልፅዎ ኣብ ደቡባዊ ሊባኖስ ሕዝቡላህን እስራኤልን ተኽሲ ካብ ምልዋጥ ዓዲ ይውዕሉን። ምክትል ኣፈኛ ናይ ውድብ ሕቡራት ሃገራት ዋና ፀሓፊ ፋርሃን ሓቅ እቲ ውድብ ብዛዕባ ድሕነት ዓቃብ ሰላም ስክፍታ ከም ዘለዎ ገሊጹ። ሓላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረ የሱስ እቶም ካብታ ብምክንያት ምልባዕ ሃንታ ቫይረስ ተዓሺጋ ዝቐነየት መርከብ ንናብ ዓዶም ዝተመልሱ ገያሾ ናብ ካልእ ቦታ ክጉዕዙ ምስ ጀመሩ ሃገራት ንተወሳኺ ኩነታት ልብዳ ሃንታ ቫይረስ ክዳለዋ ከም ዘለዎን ኣጠንቂቑ። ዶክተር ቴድሮስ እስጳኛ ነታ ሓደጋ ዘጋጠማ መርከብ ስለ ዝተቐበለት ኣመስጊኑ ሰበስልጣን ውድብ ጥዕና ዓለም ንዘህብዎ መኽሪ እንተላይን 42 መዓልቲ ኣብ ውሸባ ዝፀንሕሉ እዋንን ኣብ ሓደገኛ ነታት ንዝፀንሕ ሰባት ክከታተልዎም ከም ዘለዎም ፀዊዑ። ንሱ ዓለም ካብ ለበዳ ኮቪድ ቫይረስ ኣገዳሲ ትምህርትታት ረኺባ ኣላ ይብል ንተሳፈርቲ ብሰላም ናይ ምውራድ መስርሕ ብዓወት ከም ዝተዛዘመ ውን ይገሊጹ።
1: We should learn from this operation what has been done well and what were also the weaknesses identified because there should be a constant learning.
0: ቀጻሊ ትምህርቲ ኩሉ ስለ ዘለዎ ካብዚ መስርሕ እዚ እንታይ ፅቡቅ ከም እተገብረን እንታይ ድኽመታት ከም ዝነበረን ክንመሃር ኣለና። ለውጢ ቀጻሊ ክኸውን ኣለዎ፣ ምምሕያሽ ቀጻሊ ክኸውን ኣለዎ። ሃገራት እውን ከምኡየን ዝርእዮ። ስለዚ ኢና ኣብ ትምህርቲ ኮቪድ ተመርኪስና ነቲ ስርዓት ከነመሓይሾ ንፅዕር ዘለና። ኣውስትራልያዊ ኣትሌት ጎት ጋት ኣብዚ ወርሒ ንሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡን 4x400 ሜትሮ ናይ ምቅባል ውድድር ክሳተፍ እዩ። እዚ ወዲ 18 ዓመት ኣትሌት ኣብ ናይ 200 ሜትሮ ማዕርግ ብምዕዋት ንዩሴን ቦልት ንክበልፆ ኣብ ዝገብሮ ዘሎ ፃዕሪ ኣባልታ 75 ሓያላት ኣውስትራልያውያን ዝሓቀፈት ጋንታ ኮይኑ ክወዳደር እዩ። ኣብ ዝሓለፈ ወርሒ ኣብ ሲድኒ ኣብ ተገብረ ናይ ኣውስትራልያ ውድድር ጎት ኣብ ናይ ትሕቲ 20 ዓመት ውድድር ንዘሎ ክብረ ወሰን ዓለም ብምስባር ብ19.67 ካልኢታት ተዓዊት እዩ። ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ኣብ ፐርዝ ፀሓይ ክውዕል እዩ ዝለዓለ 25፣ ኣብ ኣደላይድ ፀሓይ እዩ ዝለዓለ 24፣ ኣብ መልበርን ፀሓይ ክውዕል ዝለዓለ 21፣ ኣብ ሆባርት ደበና እዩ ዝለዓለ 18፣ ኣብ ካምቢራውን ድብንብን ዝበለ መዓልቲ እዩ ዝለዓለ 18፣ ኣብ ሲድኒ ክዘንብ ዝለዓለ 22፣ ኣብ ብሪስበን ዝለዓለ 24፣ ኣብ ዳርዊን ብከፊል ደበና ዝለዓለ 34። ሓደ ናይ ኣውስትራልያ ዶላር ሎሚ 73 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 114.24 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ዜና ወዲና ኣለና።

0: ማሕበራዊ ኣገልግሎትን ጉጅለታት ተኻረይትን ተቐባልነት ዝረኸቡ ዓበይቲ ለውጥታት ግብሪ ሓዊሱ ፌደራል ባጀት ተዋሂቡሎ ማሕበራት ኢንዱስትሪ ግን እቲ ለውጢ ኣብ ግብሪ ንንግዲ ሕማቅ ክኸውን ኢሎም ስክፍታታቶም ኣልዒሎም ኣለዉ ንርትዓውነትን ፊስካላዊ ተኣቅቦን ከመይ ጌርካ ተመዛዝኖም ዝብሉ ክትዓድ ድማ ይቕፅሉ ተሓዚ ሕሳብ መንግስቲ ትሬጀረር ጂም ቻልመርስ ነቲ ሓምሻይ ፌደራል ባጀቱ ኣብ ዙርያ ርትዓውነት ወይ ፍትሓውነት እዩ ቀሪፅዎ እኳ ደኣ ግሎባዊ ቁጠባዊ ዘይምርግጋእ ንኣድላይነት ምትዕርራይ ወይ ሪፎርምን ተኣቅቦ ካብ ወፃኢታት ገንዘብን ከምዚ ድንፍዕ ገይርዎ ኢሉ ብምክርኻር ንሱ እዚ ባጀት ንዕዳ ሕፅረት ወይ ደፊሲትን ኣድላይነት ምሕጋዝ ኣብ ወፃኢታት ናብራን ሚዛን ዝሕሉ እዩ
1: ይብል
0: ኔጋቲቭ ጊሪንግ ንመንበሪ ኣባይቲ ካብ ሓምለ ዝመፅእ ዓመት ናብ ሓደስቲ ዝህነፁ ጥራይ ክንድርቶ ኢና ምቕራፅ ሓቀኛ መክሰባት ወይ ሪል ጌንስ ተመሊሱ ከም ዝስራሓሉ ንምግባር ነቲ ናይ 50% ቅናስ ቀረፅ ካብ መክሰብ ርእሰ ማል ወይ ካፒታል ጌንስ ታክስ በቲ ብመጠን ዝቕባበ ዝመዓረረ መለክዒ ኢንፍሌሽን ኣጃስትድ ኢንደክሴሽን ክንትኮ ኢና ድሕሪ ናይ ሰሙናት ግምታት ዝርዝራት ለውጥታት ናብ ወፍርታት ኣብ ኣባይቲ ከመይ ይቕረፁ ተገሊፆም ኣለዉ ዶክተር ቻልመርስ ከባቢ 75,000 ኣውስትራላውያን ገዛ ክህልዎም ክሕግዙ እዮም ይብል እዚ ንስርዓተ ግብሪ ዝያዳ ርትዓውን ሓያልን ንሰራሕተኛታት ንግድታት ቀዳማይ ኣባይቶም ንዝገዝኡን ንመጻኢ ወለዶታትን ይገብሮ እዚ ኣብ መንጎ ወለዶታት ዝህሉ ሓላፍነታትና ሓንጎፋይልና ብምቕባል ንፀቕጥታት ናይ ሕጅን ኣብዝን መልሲ ንምሃብ እዩ እዞም ለውጥታት ካብ ሓምለ 227 ኣብ ዝተሓተ 30% ቀረፅ ኣብ መክሰባት ካብ ርእሰ ማል ወይ ካፒታል ጌንስ ዝተመርኮሱ ወይ ዝሕሰቡ ክኾኑ እዮም ዋላ እኳ ምስ ድፊኢት መንግስቲ ንምውሳኽ ቀረብ ኣባይቲ ዝሰምር ሓደስቲ ዝህነፁ ናይ 50% ቅናስ ምስሓቦም ወይ ምርካቦም ክቕፅሉ እንተኾኑ ናይ 2 ቢልዮን ዶላር ንምህናፅ ትሕተ ቅርፂ ማለት ከም መንገድን መተሓላለፊ ረሳሕ ፈሳስን ንምሕጋዝ ዝተኣትዎ መብፅዓ ብሓጎስ እንተተቐበሉ እኳ ዋና ኣካየዲ ቤት ምኽሪ ኣባይቲ ኣውስትራልያ ፕሮፐርቲ ካውንስል ኦፍ ኣውስትሬልያ ማይክ ዞርባስ እዞም ለውጥታት ኣብ ቀረፅ ወይ ግብሪ ነቲ መሰረታዊ ፀገም ማለት ንቐረብ ክፈትሕዎ ምዃኖም ይጠራጠር ኣብ ምፍጣር ሓደስቲ ኣባይቲ ዕውት ክኸውን ተስፋ ዝገብረሎም ዓበይቲ ምጥላዓት እዮም ግን ናይ ቀደም ትንበያና ወይ ሞዴልና ከምኡ ኣየመልከተን እቲ ናይ ቀደም ትንበያና ወይ ሞዴልን ዘመልክቶ ኣንጻራዊ ዝኾነ ጽልዋ ክህልዎም ምዃኑ እዩ ዋና ኣካየዲት ቤት ምኽሪ ማሕበራዊ ኣገልግሎታት ኣውስትራልያ ካሳንድራ ጎልዲ ነዚ ኣትኩሮ ኣብ ርትዓውነት ብሓጎስ ተቐቢላቶ ኣነ ቅድም ቀዳድም ነቶም ምቕናስ ወይ ምጉዳል ግብሪ ኣውፈርቲ ኣባይቲ ኣብ መወዳእትኡ ምእላዩ ንመንግስቲ ብሓጎስ ይቕበሎ ንኣዝዩ ነዊሕ እዋን ምቕናስ ኣብ መክሰብ ርእሰ ማል ወይ ካፒታል ጌንስ ዲስካውንትን ኔጋቲቭ ጊሪንግ ኣረንጅመንትስን ዋጋ ኣባይቲ ዘይከኣል ንክኸውን ከጓህሩ ፀኒሖም እዮም ኣብዚ ሃገር እናዓበየ ዝኸይድ ዘሎ ዘይምምዕርራይ ሃብቲ እውን ከጓህርዎ ፀኒሖም እዮም መንግስቲ ነቲ ማሕበረሰብ ሰሚዕዎ ንበርገሳዊ ማሕበራት ብርግፅ ሰሚዕዎም ፕሬዚደንት ቤት ምኽሪ ማሕበር ሰራሕተኛታት ኣውስትራልያ ሚሸል ኦኒል እዚ ንመጻኢ ፍልሊ ዘምፅእ ኣገዳሲ ስርዓታዊ ለውጢ ምዃኑ ትሰማማዕ እዚ ኣብ ኣውስትራልያ ብሓቂ ዘይርትዓዊ ኮይኑ ዝፀንሐ ነገር እዩ ብልክዕ ካብ ሃብቲ ንላዕሊ ንስራሕ ክንቀርፆ ወይ ግብሪ ከነኽፍሎ ፀኒሕና ኢና ስለዚ ነቲ ኣብዚ ዘሎ ሚዛን ክንቅይሮ ዝነበረና ሓደ ኣገዳሲ ስጉምቲ እዩ እቲ ኻልእ ድማ እዞም ሓደስቲ ዝኽፈሉ ዝተሓቱ ግብርታት ኣብ ሓደ ቁሙጥ ገንዘብ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ዲስክሬሽነሪ ትራስትስ ምህላዎም እዩ እዞም ለውጥታት ንሓደ ዝተሓተ 30% ግብሪ ኣብ ቁሙጥ ገንዘብ ወይ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ካብ ሓምለ 228 ዘካትት እዮም እዚ ስጉምቲ ኣብ ናይ 5 ዓመታት እዋን 4.5 ቢልዮን ዶላር ከምፅእ ትፅቢት ይግበር እዚ መዐቀኒ ፍትሓውነት እውን እዩ ምክንያቱ ሰባት ንኣብነት ንሓደ ኣዝዩ ጎራሕ ተሓዚ ሕሳብ ግብሪ ወይ ታክስ ኣካውንታንት ክቆፅሩ ዓቕሚ እንተሃልይዎምን ገንዘብ

ክቕወምን ነቲ ዝኽፈል ግብሪ ኣብ ዝተፈላለዩ ኣባላት ቤተሰብ ፋሕ ክብል ክገብሩ ጸኒሖም እዮም። ክሳብ ኣዝዩ ዝተሓተ ግብሪ ወይ ዋላ ሓደ ግብሪ ዘይክፈለሉ ማለት እዩ። ሰራሕተኛታት ወይ ዝሰርሑ ሰባት ግን ግብሪ ይኸፍሉ። ንነፍሲ ወከፍ ሰዓት ዝሰርሕዋ ግብኦም ዝኾነ መጠን ይኸፍሉ። ህላወ ናይ ሓደ ቕሙጥ ገንዘብ፣ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ዲስክሬሽነሪ ትራስትስ ብተወሳኺ ንኣሹ ዋኒናት ንግዲ እውን ይጥቀሙሎም እዮም። ንካፒታል ጌንስ ታክስ ናብ ካልእ መተካእታ ንብረት ምስግጋር ወይ ሮል ኦቨር ሬሊፍ ካብ ዲስክሬሽነሪ ትራስት ወፅአን ዳግመ ምትዕርራይ ክገብራ ዝደልያ ንኣሹ ዋኒናት ንግዲ ተቐሪቡለን ኣሎ። ሓደ ዓመት ቅድሚ ዘይ ሓድሽ ዝተሓተ መጠን ግብሪ ምትግባሩ ዝጅምር ማለት እዩ። እንተኾነ ግን ግዜያዊ ዋና ኣካያዲ ጨንፈር ንግድን ኢንዱስትሪን ኣውስትራልያ ዴቪድ ኣሌክሳንደር እዚ ባጀት ንኣውስትራልያውያን ንግድታት ዘየሐጉስ ወይ ተስፋ ዝቑረፅ ክኸውን እዩ ኢሉ። ምስ ጂም ቻልመርስ ዝጻረር ንሱ እዚ ባጀት ፍርያምነት ወይ ፕሮዳክቲቪቲን ወፍሪ ወይ ኢንቨስትመንትን ክብክብሉ ኣይገብርን እዩ ይብል። ሕማቕ ኣጋጣሚ ኮይኑ ገለ ስጉምትታት ኣለው ኣብዚ ባጀት ኣብ ንግዲ ኣሉታዊ ፅልዋ ክህልዎም ዝኾነ፣ ብፍላይ ንንኣሹ ንግድታት። ምቅያራት ኣብ ካፒታል ጌንስ ታክስ ኣብ ልዕሊ ወፍሪ ኣብ ኣውስትራልያ ፅልዋ ክህልዎም እዩ። ንብዙሓት ወፍርታት ድማ ናብ ካልኦት ሃገራት ክሰዶም ወይ ክህድሞም እዩ። ግብርታት ኣብ ልዕሊ ቶም ትራስትስ እውን ኣለዉ። ብዙሓት ንኣሹ ዋኒናት ንግዲ ትራስትስ ይጥቀሙ። በዚ ኣዝዩ ዓብዪ ነገር ዝተፃዓኖም ድማ ኣታዊታቶም ክትንከፍ እዩ። ዋና ኣካያዲ ኣውስትራልያን ኢንዳስትሪ ግሩፕ ኢነስ ዊሎክስ እውን ምቅያራት ወይ ለውጥታት ኣብ ግብሪ ንንግድታት እንታይ ማለት እዮም ሻቕሎት ኣለዎ። እዚ ባጀት ኣተኣታትዎም ዘሎ ንግብሪ ዝምልከቱ ስጉምትታት ሕጂ ንካፒታል ጌንስ ታክስ ኣብ ዝምልከት ንዓና ኣብ ዓለም ዝለዓልና ሃገር ይግብርና። ንግብሪ ኣባታዊ ኢንካም ታክስ ኣብ ዝምልከት ካብቶም ዝለዓሉ ኣብ ዓለም፣ ንኮርፖሬት ታክስ ድማ ካብቶም ዝለዓሉ ኣብ ዓለም። ንሕና ሕጂ ሓደ ካብቶም ዝለዓለ ግብሪ ወይ ቀረፅ ዘለዎም ሃገራት ኣብ ዓለም ኢና። ጂም ቻልመርስ ኣውስትራልያውያን ሰራሕተኛታት ካብዚ ባጀት ልዑል ዝኾነ ሕድገታት ኣብ ግብሪ ክረኽብዮም ይብል። ንሓደ ማእከላይ ሰራሕተኛ ኣብ 228 ክሳብ ልዕሊ 280 ዶላር ዝድመር ማለት እዩ። ሓደ ካብዚዮም ስጉምትታት እቲ ናይ 250 ዶላር ወርኪንግ ኣውስትራልያንስ ታክስ ኦፍሴት መካሓሐሲ ግብሪ ንሰራሕተኛታት እዩ። እዚ በዕሉ ወይ ኣውቶማቲካሊ ኣብ ተመላሲ ግብሮም ወይ ታክስ ሪተርን ንልዕሊ 13 ሚልዮን ሰራሕተኛታት ካብ ካልኣይ መፋርቕ ናይ ዝመፅእ ዓመት ዝመፀሎም እዩ። እዚ ንብዙሓት ብሓጎስ ዝቕበልዎ ዜና ክኸውን እዩ። ካሳንድራ ጎልዲ ግን እቲ ገንዘብ ኣብ ዝሓሸ ክውዕል ምኽኣለ ነይሩ ዶ ክትብል ተሓትት። ንሕና መንግስቲ ነዚ መካሓሐሲ ወርኪንግ ኣውስትራልያን ታክስ ኦፍሴት ቀዳምነት ምሃቡ ጌጋ ዝኾነ ውሳነ እዩ ኢልና ንሓስብ። 3 ቢልዮን ክወፀ እዩ። 250 ዶላር ንደሞዝ ዝኽፈሉ ሰባት ክህብ እዩ። እዚ ግን ንነብሲ ወከፍ ኣብ ዝኽፈል ስራሕ ዘሎ ምዃኑ ንዘክር። ኣብቲ ሚዛን ኣታዊታት ኣብ ላዕሊ ዘለዉ ከባቢ 4 ሚልዮን ሰባት ኣታዊታቶም ኣዝዩ ታሕቲ ብምዃኑ ኣብቲ ግብሪ ዝኽፈለሉ መጠን ዘይበፅሑ ወይ ዘይማልኡ ግን ኣለውና። ካብዚ ወርኪንግ ኣውስትራልያን ታክስ ኦፍሴት ዝረኽብዎ ወላ ሓደ የብሎምን። እቲ ተሓዚ ሕሳብ ኣብዚ ባጀት ከበድቲ ውሳነታት ክውሰኑ ነይርዎም እዩ። ኣንጻርቶም ብኩናት ኣብ ማእከላይ ምብራቕ ዓቀብቲ ወይ ፕሮቴክሽኒስት ኣካይዳታት ንግዲ ከምኡ ውን ካልኦት ምንዋፃት ተወሊዖም ንላዕሊ ዘንቀዕርሩ ዘለዉ ዋጋታት ነዳዲ ይብል። እዚ ባጀት ብተወሳኺ ኣቐዲሞም ዝተገልጹ ዓበይቲ ዝተመደቡ መብፃዓታት እውን ዘካትት እዩ። 53 ቢልዮን ንምክልኻል ንዝመፅእ 10 ዓመት፣ 10 ቢልዮን ናብ ውሕስነት ነዳዲ ከምኡ ውን ሓደ ዓብዪ ስምምዕ ምወላ ኣብ ጥዕና ምስ ግዛታዊ መንግስታትን። እቲ ትሬጀረር 63.8 ቢልዮን ዶላራት ተዋህሊሉ ዝቕመጥ ወይ ሴቪንግስ ከም ዘሎ ተዛሪብሉ። ግን ዝበዝሐ ካብዚ ዝመፀ ካብቲ እናዓበየ ዝኸደ ውፃኢታት ኣብ ኤንዲኣኤስ ዝተቖርፀ እዩ። ንድፊ ወይ ዲዛይን ናይዞም ምትዕርራያት ወይ ሪፎርምስ ኣብ ዝቕፅልሉ ክትዓት ብዛዕባ ርትዓውነትን ተዓቅቦ ኣብቶም ዝግበሩ ወፃኢታትን ብዘይጥርጥር ክቕፅሉ እዮም።

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ና ዘተኮረ ኮይኑ ንቐጻል ውፍረታትን ልምዓታዊ ስራሕትን ሓድሽ ምዕራፍ ዝፀረገ ምዃኑ ተገሊጹ ኣሎ እቲ ባንኪ ልምዓት ኤርትራ ኣብ እዋን ዚብ ሰንኪ ድሩት ዓቕሚ ምንጫዊ ፀዓት ከቢድ ናይ ኤሌክትሪክ ክሰይቲ ቅልውላው ትሕልፍ ከም ዘላ ብምጥቃስ ነዚ ብድሆ እዚ ኣብ ኤርትራ ጥራሕት ዘይኮነስ ኣብ መላእ ትሕቲ ሰሃራ ኣፍሪካ ከም ሓደ ዓብዪ እስትራቴጂካዊ ዕንቅፋት ምዃኑ ክገልጽ ጸኒሕ እዩ ኣብ ትሕቲ ሰሃራ ኣፍሪካ ኒው ዲል ኦን ኢነርጂ ፎር ኣፍሪካ ብዝብል መደብ ክሳብ 2030 ንኩሉ ማሕበረሰብ ፀዓት ንምብፃሕ ይሰርሕ ምህላው እውን ክግልፅ ጸኒሕ እዩ እቲ ልኡኽ ድሮ ኣገልግሎት ጀሚሩ ዘሎ ኣብ ኤርትራ ዝርከብ ናይ 30 ሜጋባት መወንጨው ፀዓት ደቂ ምሓረ ብኣካል ከም ዝተዓዘበ እውን ተሓቢሩ ኣሎ ብተወሳኺ ኣብ ተሰነይ ባረንቱን ከርከበትን ሓደሽቲ መመንጨውቲ ፀሓያዊ ፀዓታት ንምትካል ዘኽእል ስምምዕ ከም ዝተበፅሐ እውን ኣብቲ መረባ ሓበሬታ ናይቲ ባንክ ተጠቂሱ ኣሎ ቀዳማይ ሚኒስትሪ ኢትዮጵያ ኣብዪ ኣሕመድ ምስ ፕረዚደንት ፈረንሳይ ኢማኑኤል ማክሮን ናይ 54.6 ሚልዮን ዩሮ ልቓሕ ተሰማሚዑ ቀዳማይ ሚኒስትር ኣብዪ ምስ ፕረዚደንት ማክሮን ኣብ መንጎ ክልተን ሃገራት ዝተገብሩ ናይ ቁልፊ ስምምዓት ልውውጥ ብሓባር ከም ዝሰርሑ ብምሕባር ኣብ መርበብ ሓበሬቱ ገሊጹ ኣሎ ካብቶም ስምምዓት ንተሓደስቲ ፀዓት ከምኡን ፕሮግራም ዲጂታላይዜሽን ንምትግባር ዝውዕል ናይ 54.6 ሚልዮን ዩሮ ናይ ልቓሕ ስምምዕ እዩ ናይ 150 ሜጋዋት ጂኦተርማል ናይ መንግስትን ውልቀን ሽርክነት ሓድሽ ናይ ምቓን ስምምዕ እውን ኣብቲ ስምምዕ ካልእ ተወሳኺ ነጥቢ ኮይኑ ኣሎ ፕረዚደንት ማክሮን ኣብ ኣዲስ ኣበባ ዘምርሐ ኣብ ናይ ረቡዕ ንኽልተ መዓልትታት ኣብ ዝተኻየደ ኣፍሪካ ፎርዋርድ ዝተሰመየ ጉባኤ ድሕሪ ምስታፍ እዩ ኣሜሪካ ብዋን ኩናት ትግራይ ኣብ ልዕሊ ኢትዮጵያን ቢራቱ ዝነበረት እገዳ ሰደደ ፅዋር ልዒላ እቲ ኣብ ልዕሊ ኢትዮጵያ ተነቢሩ ዝነበረ እገዳ ንፍለማዋን ኣብ መስከረም 2021 ኣብ ዋን ኩናት ትግራይ ተኣታትዩ ነይሩ ኣብቲ ዋን ዳይረክቶሬት ቁፅፅር ንግዲ ምክልኻል ነትና ገደደ ዝኸይድ ዝነበረ ሰብኣዊ ቅልውላውንን ኩናት ናብ ትግራይ ብምጥቃስ ናብ ኢትዮጵያን ኤርትራን ዝለኣኽ ቁፅፅር ዝግበረሎም ናይ ምክልኻል ሰደድ ወይ ናይ ምክልኻል ፖሊሲ ኣውጅ ነይሩ እዩ እቲ ስጉምቲ ጸኒሑ ኢትዮጵያ ኣብ ትሕቲ ኣይቲ ኤኣር ዓንቀፅ 126 ነጥቢ 1 ዝባርኤን ብምእታው ሕጋዊ መልክዕ ሒዙ ጸኒሑ እዩ እዚ ሕጂ ተወሲዱ ዘሎ ውሳነ ምስቲ ብመስከረም 2021 ፕረዚደንት ኣሜሪካ ዝነበሩ ጆ ባይደን ዘመሓላለፎ ፈጻሚ ትሕዛዝ ዝተሓሓዝ እኳ እንተኾነ ብሕጊ ግን ዝተፈላለየ እዩ ኣብ ክልል ቤንሻንጉል ጉሙዝ ብዕጡቓት ብዝፈፀሞ መጥቃዕቲ ልዕሊ 28 ሰባት ከም ዝተቐትሉ ተገሊጹ እቲ መጥቃዕቲ ኣብ ወረዳ ዳንጉራ ፍሉይ ስሙ ኣይሲዲ ተባሂላዊ ፅዋዕ ከባቢ ዝተፈፀመ ኮይኑ ካብ ርእሰ ከተማ ክልል ኣሶሳ ናብ ዞባ መተከል ከተማ ግልገል በለስ ብሰራዊት ምክልኻል ተሰኒየን ክጓዓዛ ብዝነበረ ኣውቶቡሳት ዝተፈፀመ መጥቃዕቲ ምዃኑ ምንጭታት ገሊፆም ብውሕዱ 4 ሰባት ኣብቲ መጥቃዕቲ ክቆስሉ ንከሎ ካብ ሞትን ምጉዳእትን ዝሰረፉ ብዙሓት ተጓዓዝቲ ድማ በቶም ዕጡቓት ተዓፊኖም ከም ዝተወስዱ ተሓቢሩ ኣሎ እቶም ተኽሲ ዝቆሰሉ ሰባት ንሕክምና ናብ ሆስፒታል ናብ ኣሶሳ ከም ዝተወስዱ እውን ተገሊጹ ኣሎ ሚኒስትራት ኤርትራ ኣብ ፅምብል ኣሜሪካን ኣውሮፓን ተረኺቦም ፅምብል ኣካይዶም ብዙሓት ሚኒስትራት ኤርትራ ብፅምብል መዓልቲ ኣውሮፓ ከም ዝተረኽቡ ቤት ፅሕፈት ወኪል ሕብረት ኣውሮፓ ኣብቲ ሃገር ሓቢሩ ኣሎ ኣብቲ ርእሰ ከተማ ኣስመራ ዝተኻየደ ስነ ስርዓት ናይ ክብሪ ዕዱም ሚኒስትሪ ጉዳይ ወፃኢ ዑስማን ሳልሒ ዝርከቦም ላዕለዎት ሰበስልጣን መንግስቲ ኤርትራ ተረኺቦም ነይሮም ኣምባሳደር ናይቲ ሕብረት ጆኣና ዳርማኒን ኣብ ዝሓበቶ መብሪ ሕብረት ኣውሮፓ ምስ ኤርትራ ብለዚ ምትሕጋዝ ሰላምን ዝተመሰረተ ፅምዶ ክገብር ቅሩ ምዃና ተዛሪባ ዝምድና ብራስለስን ኣስመራን ብሰንኪ ኣብ ኤርትራ ዘሎ ሕማቕ ተሓዛ ሰብኣዊ መስላት ዝሰዓበ እገዳታትን ካልእ ፍልልያትን ኣብ ዞባውን ዓለምለኻውን ጉዳያት ሓርፊፉ ምፅንሑ ክፍለጥ ፀኒሕ እዩ ሚኒስትሪ ዑስማን ዝርከቦም ሰበስልጣን ኤርትራ ብዝሓለፉ መዓልትታት ብተመሳሳለ ኣግባብ ንመዓልቲ ናፅነት ኣሜሪካ ከፅምብር እውን ተረኣዮም እዮም ሚኒስትሪ ጉዳይ ወፃኢ ኤርትራ ንመዓልቲ ናፅነት ኣሜሪካ ኣብ ኣስመራ እዩ ፀምቢልዎ ሚኒስትሪ ጉዳይ ወፃኢ ኤርትራ ዑስማን ሳልሕ ንመበል 250 ዝኽሪ ናፅነት ኣሜሪካ ኣብ ዝተኻየደ ፅምብል ከም ናይ ክብሪ ጋሻ እዩ ተሳቲፉ ኣብቲ ብኤምባሲ ኣሜሪካ ኣብ ኣስመራ ዝተኻየደ ስነስርዓት ፈፃሚት ጉዳያት ክሪስቲን ሜር መደረ ከም ዘስምዐት እቲ ኤምባሲ ዘውፅኦ ሓበሬታ ጠቒሱ እዩ ንባድ ክብርታት ናፅነት ዴሞክራሲን ሽርክነትን ሓበራዊ መክብባርን 250 ዓመታት መርሓ ኣሜሪካ ከም ዝነበረ ብምግላፅ ኣብ መንጎ ህዝብታት ኣሜሪካን ኤርትራን ዘሎ ርክብ ንምሕያል ክሰርሑ ምዃኖም ተላዕለወይቲ ዲፕሎማሲ

0: ናይ ዩጋንዳ ታሊ ናይ ዩጋንዳ ወይ ካ ክልተ ሰለስተ ሃገራት ሕዚ ዝብል ተዳሃሊ ዝኾነ ሰብ ኮንትራክት ወሲዱ በጋዚያ ኣብዚኣ ኣነ በዕለ ክሸጠ ሕቲመ ገለ ተባሂሉ ውዕል ጌርና ክንሸጦ ሓደ ካብቲ መደባትና ዘሎ እዩ ማለት እዩ ብኣፍሪካ ደረጃ ቅርብ ክከብድ ክእል ይኸውን ግን ስትል ንፓብሊሸርስ ንገለ ኦረዲ ኮ ኣማዞን ፓብሊሽ እትኾነ ግን ስትል ዕድላት ናይ ፓብሊሸርስ ምክንያቱ እዚ መፅሓፍ እዚ እንተዳ ብፅቡቅ ኮይኑ ተሪኦሞቶም ሰባት እዚ ንነዊሕ ግዜ ክሸጥ ዝኽእል እዩ ንነዊሕ ግዜ ክፀንሕ ዝኽእል ባህሪ ዘለዎ ስለዝኾነ ምናልባት ከም ብሓድሽ ወይ ክገዝዎ ድዮም ወይ ከዓ ብስምምዕ ደረጃ ነቲ ናይ ምሕታም ክወስድዎ ይኽእሉ እዮም እዚ ሕጂ ንኩሉ ኣፍሪቃ ክንከልና ንኩላትና ኣፍሪቃውያን ማለት እዩ ወይ ከዓ ወፃእተኛ ተተረኪቦም ውን ከምኡ እዚ ዓይነት መደባት እዩ ዘለና ገና ዝኾነ መልሲ ግን የለን ክሳብ ሕጂ
1: ኣራይ ሕቶታት ይወዲ ኣለኹ ብዛዕባ መፅሓፍ ምዃንካን ብዛዕባ መፅሓፍትኻ ኒና ክነዕልል ፀኒሕና ምናልባት ካብ ካልእ እዋን ነተን ካልኦት መፅሓፍትኻ ግጥምኻ ውን ንድህስሶ ንኸውን ናይ መወዳእታ ምናልባት ኣብ መፃኢ ቁርብ እንፊትካለይ ኣለካ ዝጀመርካዮ ፅሑፋት ኣሎ እዚ ኣብ ምውዳእ ዘሎ እውን ኣሎ ስለዚ ኣብ መፃኢ እንታይ መደብካ ምስ መፅሓፍን ምሕታምን ብዛዕባ ገዛ ርስኻ ምፍላጥን እንታይ መደብ እዩ ዘለካ
0: ሳብኳ ኣድላይት እንድያ ኩላትና ኣድላይት እያ ንሕና ኩሉ ግዜ ከምዚ ሓቢርና ንሰርሕተ ንነብር ነርና ውን ቶም ፀሓፍቲ ድሓን ሕጂ ፀሓፍቲ ኣርእስቲ ስለ ዘለና ማለት እዩ ሓቢርና ንሰርሕተ ንነብር ምጠቐመና ነይሩ ሕጂ እውን ሓቢርና ክንሰርሕ ተስፋ ገብር ምክንያቱ ሓቢርካ ተሰሪሐ ሓቢርካ ናይ ምልላይ ተኽእሎ ሓቢርካ ናይ ምውዕዋዕ ተኽእሎታት እውን ኣለዩ ከምስኻ ካልኦትን እትገብርዎ ምናብነት ዝበዓል መምህር መኮነን ተስፋ ይገለፅ ክተባባዕ ዘለዎ እዩ እቲ ናይ ምልላይ ናይ መፅሓፍቲ ብጣዕሚ ዓብ ተራ ይፃወት ዘሎ መምህር መኮነን ተስፋ ብፍላይ ካልኦት ህልዎ ክእሉ ኮኑ ግና ነብናቱ ዝረእኽዎ ማለት እዩ ንምሻጥ ጥራይ ደይኮነስ ምልላይ ስለዝተላዓለ ቆሪፁ ስለዝተላዓለ ማለት እዩ ካልእ ኣነ ብናተይ መደባተይ ማለት ክፅሕፍ እዩ መፅሓፍ መቕፃል እዩ እታ ምውዕዋዕ እንድዐ ግን ኣንክ እቲ ግዜኡ ግን ዳቀረበ ኮይኑ ዘሎ ስማዓኒ ምክንያቱ ገለ ሰባት ከም ገጣማይ ጥራይ ይፈልጡካ ገጣማይ ጥራይ ኮንካ ትነብረሎም ይደልዩ ተፈትዮሞ ንዕኡ ከም ፀሓፋይ ዝፀሓፋይ ከዓ ሞ ፖለቲካ ገለታት ምልከተካ ዚ ዓይነት ክብሉካ ይደልዩ ገሊኦም ይትረፍካ ገለ ዝብሉካ ኣለዉ ግን ሕጂ ከም ዘለኸዎ ክቕበሉኒ ክኽእሉ እንተ ኮይኖም ኣነ እውን ነብሰይ ምውዕዋዕ እውን ክጅምር ክኽእል ኣለኒ ልክዓምቲ ፖለቲካ ወፅኦ ዝዛረቦ ከምኡ ከዓ እዚ ፅሕ መፅሓፍ ፅሒፈ ኣለኹ ሞ ረኣይዋ ንምባል ሰክተብዕ ኣለኒ ሞር ማለት እዩ ብዘይካ ሓንሳብ ፖስት ግብር ኣቢልካስ ህልም ምባል ማለት እዩ ካብኡ ንላዓሊ መፅሓፍተ ዘላለየሉ መደባት ብዘይ ካብቲ ካልእ ኢንተርቪዋት ከምዚ ሕዚ ሂብካ ዘለካ ዕድል ሓደ እዚ ዝበለፀ ዕድል ከምኡ ከዓ በዕለይ ነንበስወ ከፍ መፅሓፍ እንዳለዓልኩ በቢግዜኡ ገሊዩ እንዳደጋገምኩ እንዳለዓልኩ ከላለየ ግባእኒ ምክንያቱ መፅሓፍተይ ክፅሕፍ ከለኹ ንሰብ ክጠቅም ኢለ ፅሕፎ ሰብ ክጠቅም ለምዝተፅሓፈ ንኣብነት እቲ ህዝቢ ብቑዕ ስለዝኾነ ብጣዕሚ ዘኽብሮ ህዝቢ ስለ ዝኾነ ንዕኡ ዝበቅዕ ይኸውን ኢለ ፅዒረ የ ዝሰርሖ ማለት እዩ ስለዚ ክሕትሞ ከሎስ ከም ኢለ ዝሓትሞ ስለዚ በዚ ምክንያት እዚ ነዚ ከዓ ክላልዩ ክሓፍረሉ ኣይግባአኒ ዝጅምሮ እየ
1: ፅቡቅ ንሕና እውን ፅቡቅ ዕድል ንምነኢልካ መርሃዊ ወልደ ሚካኤል ፀሓፊ ፖለቲከኛን ኣብ ካልእ ብዙሕ ንጥፈታትን ዝነጥፍ ኣብ ኒውዚላንድ ዝነብር እዩ ኣብዚ ቅርቡ እዋን ዝፀሓፋ 55 ወይ 55 ጎድ ኤንድ ሉሲፈር ቤት ኦን ኣፍሪካ ኣል ካቡላን ትብል መፅሓፍ ዓባይ መፅሓፍ ብልዕሊ 400 ገለን መፅሓፍ እያ ብእንግሊዝኛ ፅሒፍዋ ብፍላይ ድማ ንኣፍሪካ ብደረጃ ክትንበብ ዝግባአ ንኣፍሪካውያን ትምልከት ንኩሉ ብሓፈሻ እያ ኣብ መፃኢ እውን ካልእ ፅሑፋት ክፅሕፍ ከም ዝኾነ መፅሓፍቲ ክዳልወልና ከምዝኾነ እዩ ቃል ኣትልና ዘሎ ኣብ መፃኢ ፅቡቅ ዕድል ንምነኤልካ ንሕና እውን እንዳተኸታተልና ብዛዕባ መፅሓፍትኻ ክንዕልል ክንዛረብ ኢና ንሎሚ ይቀኒለ
0: ይቀኒለ በይና ነዚ ዕድል ዝሃብካኒ
2: ማሕበረሰብኩም ዘተኹም ስቢስ ትግርኛ
3: ስ starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit, I've given up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: You're listening to SBS Audio. We are currently in an ad break. Your program will resume shortly. We are currently in an ad break. Your program will resume shortly.
7: My SBS Insight, Zita Shalama Medakoinu, Wana Kunatat, Kal Otzid of Rosakat Uzabatat Arab Medabu, Watru Solus Sacha Montemferan, Ab SBSN, Ab On Demandin, Yarab. Australia explained. نحدشتي سدتنياتات بزعبا من برغزا تأنا سرحن كال حدش حبريتا بمهب يحقز اب sbs.com.au/australiaexplained بسحو مغلطي أولورو كابلبي اب قوام أستراليا ني أبورجيناويانن تورسترت آيلاند راويانن أفلوت أزهب مغديو بزعبازي بقانقواهم اب sbs.com.au/أولوروستيتمنت رخبو
1: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም።
8: ኩናት ዩናይትድ ስቴትስ ኢራን ሳልሳይ ወርሑ ኣብዛት ወሉ ኣውስትራልያዊ ዋጋታት ፔትሮል ወይ ቤንዚንን ዲዘል ወይ ናፍታን ኣብ ትሕቲ ወጥሪ ወይ ፀቕጢ ይርከቡ። ንብዙሓት ኣውስትራልያውያን ስድራ ቤታት እዚ ፀቕጢ ንውሳነ ምውሳኽ መጠንጥረ ገንዘብ ማእከላይ ባንክ ኣብዚ ወርሒ ተኸቲሉ ድርብ ወይ ዕፅፊ ኮይኑ ኣሎ። ኣብ መዕደሊ ንቑጣታት ሰባት ዝያዳ ይኸፍሉ ኣለው። ኣብ ርእሲኡ ድማ ነቶም እናወሰኹ ዝኸዱ ዘለዉ ወፃኢታት ግሮሰሪ፣ ገዛ ኽራይ፣ ሞርጌጅን ካልኦት ኣድለይቲ ነገራትን የከኣእሉ ኣለዉ። ኣብዚ ኣትኩሮ ኣብ ነዳዲ ጌርና ንኣውስትራልያ ንገልጸሉ መደብና ዘይክፈሎምን ብነፃ ኣካል ዝውሃቡን ንሰባት ኣብ መሓዝ ወይ ምምሕዳር ፋይናንሳዊ ወጥሪ ዝሕግዝዎም ቀረብ ኣገልግሎታት ክንምልከት ኢና። ነባሪ ሜልበን ኢምትያዝ ኣሕመድ ኣብ ጽላት ቴክኖሎጂ ሓበሬታ ወይ ኣይቲ ሙሉእ ሰዓታት ይሰርሕ። እንተኾነ ግን ኣብ ቀዳመ ሰንበትን ምሸትን ንስድሩ ክሕግዝ ኢሉ ኣብ ርእሲኡ ታክስን ካልእ ምምልላስ ሰባት ወይ ራይድ ሼርን ይዝውር። ንኽትነብር ሓደ ስራሕ ኣኻል ይኮነን። መኪናይ ናፍታያት ወስድ ቀደም ክመላ ከባቢ 103 ወይ 105 ዶላር ዝኸፍል ዝነበርኩ ሕጂ ናብ ከባቢ 160 ዶላር ደይብሎ። ንዓይ ከዓ ኣይሕግዘንን እዩ። ስለዚ ነገራት ንኹሉ ሰብ ከቢዶም እዮም ዘለዉ። ሚስተር ኣሕመድ ልዑላት ዋጋታት ነዳዲ ሓደ ኣካል ናይቲ ጸገም ጥራዮም ይብል። ውሑዳት ተሳፈርቲ ልዑል ዝኽፈል ኮሚሽን ነቲ ንጥቀመሉ መድረኽ ወይ ፕላትፎርምን ዕለታዊ ወፃኢታት ናብራን ንዘወርቲ መካይን ወፃኢታት ናብራ ከተኣኻኽሉ ዝኸበደ ይገብርሎም። ብቐዳማይ ሓደ ተሳፋሪ ከበፅሒ ኢለ ናብ መዓርፎ ነፈርቲ ኸይደ። ኣብኡ ንዳርጋ 4 ሰዓታት ኮፍ ኢለ ዋላ ሓንቲ ይገበርኩን ሰዓት ሓደን ፈረቓን ወይ ክልተ ወጋሕታ ንገዛይ ጥርሐይ ተመሊሰ። ምስ ስድራይ ግዜ ክሕልፎ ይኽእል ነይረ፣ ግን ናብራ ክምእርር ዝፍትን ነይረ። ሚስተር ኣሕመድ ሕጂ ንዕዳ ዝምልከት ዝተሓጋገዝ መስመር ናሽናል ዴት ሄልፕ ላይን ከዘራርቦም ይሓስብ ኣሎ። እዚ ኣብ መላእ ኣውስትራልያ ብዘይ ዝኾነ ክፍሊት ዝውሃብ ነፃን ስቱርን ኣገልግሎት እዩ። እዚ መስመር ሓገዝ ፋይናንሳዊ ወጥሪ ዘለዎም ሰባት ምስ ኣማኸርቲ ፋይናንስ ይረኽቦም፣ መሰላቶም ይገልጽሎምን ኣማራጺታቶም ድማ ይሕብርዎምን። ቪኪ ስታፍ ካብ መስመር ሓገዝ ናሽናል ዴት ሄልፕ ላይን ብዙሓት ሰባት ሕጂ ካብቲ ኣታዊኦም ንላዕሊ ኣብ ከም በዓል ነዳድን መግብን ዝኣመሰሉ ኣድለይቲ ነገራት የውፅኡ ንኻልኦት ኣገደስቲ ወፃኢታት ድማ ዝወሓደ ገንዘብ ይተርፎም ትብል ኣብዚ እዋን ብዛዕባ ክፍሊታት ሞርጌጅ ወይ ዕዳኦም ኣዝዮም ተዋጢሮም ካብ ዘለዉ ብዙሓት ሰባት ሕቶታት ይቐርበልና ወይ ይራኸቡን ኣለዉ እዚ ኣብ ቁፅር ሓደ ዝስራዕ ዝድወለና እዩ

0: ካብቶም ብዕዳታት ክሬዲት ካርድ ዝፅገሙ ቤት ፅሕፈት ግብሪ ወይ ታክስ ኦፊስ ዝውደም እውን ይድወለና እዩ ዕዳታት መብራህትን ለቓሕ ናይ መኪና ዘለዎም እውን ከይተረፈ ይድውሉልና እዮም ሚስ ስታፍ ብዙሓት ሰባት ካብ ሓደ ባንክ ወይ ወሃቢ ኣገልግሎት ለቓሕ ኣብ ግዜ ፋይናንሳዊ ፀገም ዝግበር ስምምዕ ምቅላል ካሓቱ መሰል ከም ዘለዎም ኣይርድኦምን እዩ ትብል
1: A financial hardship arrangement could be something
0: ስምምዕ ወይ ስርርዕ ፋይናንሳዊ ፀገም እቲ ትኸፍልዎ ክፍሊት ዕዳ ንገለ ሓፂር እዋን ደው ዝብለሉ ክኸውን ይኽእል ንነዊሕ እዋን በብንእሽቶ መጠን ዝኽፈሎ ወይ ትኸፍልዎ ስምምዕ እውን ክኸውን ይኽእል ነቶም ሰባት ዝህልውዎም ካልኦት ውሑዳት ኣማራፂታት እውን ኣለዉ እዚዩ ኣብ ማኸርቲ ፋይናንስ ከዘራርብዎም ዝኽእሉ ሚስ ስታፍ ብተወሳኺ እቶም ዘማኸሩ ቁኑዕ ሓበሬታን ተግባራዊ ኣማራፂታት ከቕርቡን ናይ ሓደ ሰብ ፋይናንሳዊ ኩነታት ክርድእዎ የድልዮም ትብል ኣታዊኦም እንታይ ምዃኑ ነዘራርቦም ወፃኢታቶም ተቐማጢ ንብረቶምን ዝሕተትሎም ወይ ከዓ ዝእወድዎም ለቓሕትን ካልኦት ነገራትን ከምኡ ክንገብርን ከለና ነዚ ፋይናንሳዊ ፀገም ክሓልፍዎ ዝሕግዝዎም ዝበለፁ ኣማራፂታት ክንረክብ ፅቡቕ ሓሳብ ይህበና መስመር ሓገዝ ዕዳ ወይ ናሽናል ዴት ሄልፕ ላይን ክንረኽቦም ሰለስተ ኣገባባት ኣለዉ ሰባት 18 ባዶባዶ ባዶባዶ 7 ባዶባዶ 7 ክድውሉ መርበብ ሓበሬታ ndh.org.au ክፍትሹ ወይ ድማ ኣብቲ መርበብ ሓበሬታ ዘሎ ኣገልግሎት ቀጥታ ዕላል ወይ ምዝርራብ ላይቭ ቻት ክጥቀሙ ይኽእሉ ነቶም እንግሊዝ ዘይኮነ ካልእ ቋንቋ ዝዛረቡ ክድውሉ እንከለዉ ናሽናል ዴት ሄልፕ ላይን ኣገልግሎት ትርጉም ክቐርበሎም ይኽእል ሚስ ስታፍ እቲ ጠለብ ንሓገዝ ዓብዩ ስለዚ እቶም ዝድውሉ ፀዓቂ ኣብ ዘጋጥሙሎም እዋናት ምፅባይ ከድልዮም ይኽእል እዩ ትብል እንተኾነ ግን እቶም ደዊ ኢሎም ክሰልጦም ዘይከኣሉ ድሒሮም ደጊሞም ክድውሉ ወይ ድማ ከም ላይቭ ቻት ዝኣመሰለ ካልእ ኣማራፂ ክጥቀሙ ትመክር ነበርቲ ብተወሳኺ ብመንገዲ ትካላት ማሕበረሰብ ክቐርቡ ዝኽእሉ ካልኦት ነፃ ኣገልግሎታት ደገፍ ክፍትኑ ተተባብዕ ኣብ ገንዘብ ዝተሓጋገዙ ኣገልግሎት ማኒኬር ሰርቪስስ ናይ ደ ሳልቬሽን ኣርሚ ገለ ኣገልግሎታት ምኽሪ ፋይናንስ ካብ ኣንግሊኬር ማእከላት ሕጊ ማሕበረሰብ ብዛዕባ ዕዳ ዝተሓጋገዙ ሞብ ስትሮንግ ሄልፕን ደ ፋይናንሽል ራይትስ ሌጋል ሰንተርን ሓገዛት ክረኽቡ ይኽእሉ እዮም
2: ማትና ናይ ሎሚ መደብና ቅድምዛሙ ኣርስታት ዜና ናይ ዝመዓልቲ ክደግመልኩም ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ቻይና ሺ ጂንፒንግ ንምዝራብ ቤጂንግ ኣትዩ ሓላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረየሱስ ሃገራት ንተወሳኺ ኩነታት ለበዳ ሓምታ ቫይረስ ክዳልዋ ከም ዘለዎን ኣጠንቂቑ ኣውስትራልያዊ ኣትሌት ጎትካት ኣብ ዝወርሒ ነሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡውን 4x400 ሜትሮ ናይ ምቅብባል ውድድር ክሳተፍ ምዃኑ ተፈሊጡ ባርሰማዕትና ናይ ኢሎም መደብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕሶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነርኩም ንስኹም ፅናሕኩ ኣዳላውን ኣቕረብን ዝመደብ ብየነሰመረ ብሩኽ መዓልቲ

0: እንደምን አምሽታችኋል አድማጮቻችን። የሐሙስ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን በቤንሻንጉል ጉሙዝ ክልል በአውቶቡሶች ላይ ስለተፈጸመው ጥቃት
1: ወጣን ቢት ቤተክርስቲያን ባጋጣሚ አይቴ ሚባል ቤተክርስቲያን ላይ ሂዶ ሊቀበር ሲባል አገዳደሏ እዛ ወንድትበት ሁኔታ ተከታተለች። እዛው ነው ሬሳው ይቀር።
0: በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ
2: የብቻችን ተለይተና ለሞት ተፈርዶብን የተቀመጥነው ያው 68 ሰው ነው የነበርነው። 3ቶቹ ታርደዋል። 65 ሰው አለነ ባንድ ላይ ነው ያለነው። አንድ ነው ያለነው። የሁሉን ሰው አቀርበናል።
0: ዛሬ በህንድ ስለተጀመረው የብሪክስ ስብሰባም ዘገባ ይዘናል። እንድትከታተሉን ግብዣችን ነው። ጊዜያዊ አስተዳደሩን እውቅና በመንፈግና የህጋዊነት ጥያቄ የሚነሳበትን የትግራይ ነባሩን ምክር ቤት በመመለስ ስልጣን ያዙት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ የሞት ቅጣት የሚጠብቃቸው የትግራይ ተወላጆች ምህረት እንዲደረግላቸው ጠየቁ። ዶክተር ደብረጽዮን ይህን ጥያቄ ያቀረቡት ዛሬ ለሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን አልሱዑድ በጻፉት ደብዳቤ ነው። በሳውዲ አረቢያ እስር ቤቶች ውስጥ ሞት ፍርደኛ ሆነው የሚጠባበቁ በመቶዎች የሚቆጠሩ ዜጎች የሚገኙ ሲሆን 60 የሚሆኑት በልዩ ፍርደኛ እስር ቤት ውስጥ ለብቻቸው ታስረው እንደሚገኙ ለቢቢሲ ድምጻቸውን ያሰሙ ፍርደኞች ተናግረዋል። ባልደረባችን አክሊሉ ጸጋይ ከነዚህ ዜጎች መካከል አንዱ የሆነውና ስሙን ለደህንነቱ ሲባል የማንጠቅሰውን ግለሰብ በስልክ አግኝቶት ነበር። ይህ ድምጽ አንዳንድ አድማጮቻችንን ሊረብሽ ይችላል።
2: የሞት ፍርድ የተፈረደበት ብቻ ሌላ ሰው የማይገባበት የብቻችን ተለይተና ለሞት ተፈርዶብን የተቀመጥነው ያው 68 ሰው ነው የነበርነው። 3ቶቹ ታርደዋል። 65 ሰው አለነ ባንድ ላይ ነው ያለነው። አንድ ነው ያለነው። የሁሉን ሰው አቀርበናል። ተለይተና በማዚያ 13 ቀን የሩፋኤል አውጥተው ማከማ ብለው ያው ቤት ፍርድ ማለት ነው አውጥተው ሰውተው ሲያበቁ ያው አርደናቸዋን ነገሩ ለቤተሰብ ብለው ነገሩና አሁንም ደግሞ ዝግጁ ሆኑ እያሉ ነው። የነሱ ዜጋዎች አሉ ነፍሳት ተው የመጡ እዚህ እኛ ጋር የታሰሩ ገና ከመሰወታቸው በፊት 3 ሰው የሚሰዋ በሐሺሽ የተያዘ አበሻ አለ እያሉ ነከርመዋል። እኛም ደግሞ እውነት አልመሰለንም እስካሁን ድረስ እንዲህ አይነት ነገር ስላላየን። ያው እንደኛ በጣም ብዙ ሰው ከ200 ከ300 በላይ ያለ በየሌላው ክላስ ግን እኛ በጥብቅ ሁኔታ ለሞት ተፈርዶብን የብቻ ተለይተን ቀርበን ያለን።
3: መቼ ነው ከሀገር የወጣኸው? እንዴት ነው ያሳለፍከው መንገድ? እንዴት ነው የተያዝከው? እስቲ ንገረኝ።
2: እኔ 2011 ዓመተ ምህረት የካቲት 12 ነው የወጣሁት ከሀገር። ከዛ ነው የወጣሁትኝ። ያው አርሶ አደር ገበሬ ነኝ። ትምህርት የለኝም። በፊትም አንድ ጊዜ መጥቼ ንጹሐን ስራ እየሰራሁ ተይዤ እጃለሁኝ። አሁን በድጋሜ ደግሞ በእንዲህ አይነት ስራ ያው የምሰራው ሳጣ ምንም የምገባበት ሳጣ ስራ አለ ይሄ ብለው ያው ገፋፍተው አስገብተውና ብዙ ነን እኛም መጥተን ተሸክመን ይዘን ገብተናል። እና አሁን
3: መቼ ነው በሁለተኛው ዙር ሳውዲ የገባኸው? መቼ ነው የተያዝክበት ጊዜ መቼ ነበር?
2: ማዚያ 24 ነው የገባሁትኝ ሳውዲ። ሳውዲ ነው እየኖርኩ የቆየው፣ ግን እንዴት እንደሚሰራ አላውቀውም። በፊትም እኔ ምዝራ የሚባል አትክልት ስራ ነው ስሰራ የነበረው። በድጋሜ ተይዤ ስሄድ ይህን ስራ አላውቀውም።

0: ነበርና በቃ ገንዘብ እንሰጣለን እቃ ነው የምትሸከመው ብሎ አመጡና እሺ ብለና ተሸክመን ይዘን ስንሄድ ልናስረክብ ስንል አስፋልት ላይ ተይዘን መጣተን እዚህ ገባን።
1: መቼ ዓመተ ምህረት ነው የተያዝከው?
0: በ2015 ዓመተ ምህረት ነው ተይዘን የገባነው እዚህ ማለት ነው። ያው እንደኛ እየተያዘ ከኛ በፊትም ተይዘው በፍርድ ተፈርዶላቸው በአመታት ፍርድ ማለት ነው ተፈርዶላቸው ያው ፍርዳቸውን ፈጽመው ወደ ሀገራቸው እየገቡ ነው ያገኘናቸው። አይዟችሁ እንደኛ ተይዳላችሁ ያሉን ነው የነበረው። እኛን ግን በጥብቅ ሁኔታ በሞት ፍርድ በጭካኔ ነው የፈረዱብን እና የኢትዮጵያ መንግስትም ሊቆጣጠረንም አልቻለም። ኤምባሲዎችም አሉ ደውለን ስንነግር እባክህ እናንተ ውሸታም ናችሁ ዝም ብላችሁ እያሉ ሊቀበሉን አልቻለም። የግድግዳ ስር ካለ እንደውላለን። ይሄ ግን አይፈቀድም። ሰውሪዎች ብቻ ናቸው የሞት ፍርድ የተፈረደባቸው። 200-300 ሺህ ብር ነው የሚያስገቡት ይሄን ስልኩን ማለት ነው። አሁን እኛ ቪዲዮ አድርገን ይህንን እንዳንልክላችሁ እኛም በግፍ አውጥተው ነው የሚቆርጡና ለእነሱም ደግሞ እርምጃ በጣም ይከፋል እና ስለዚህ በስልኩ ነውር ስለሆነ እና ያው ክልክል በጥብቅ የተከለከለ ስለሆነ ነው እንጂ እኛ ያለነው በሙሉ የተፈረደብንን ቪዲዮ አድርገን እንልክላችሁ። ቆይ
1: አንተ መቼ ነው የተፈረደብህ?
0: እኔማ የተፈረደብኝ 2016 ዓመተ ምህረት ነው የተፈረደብህ።
1: ስላለህበት ሁኔታ ስለተፈረደብህ ነገር ቤተሰብ ያውቃል? እንዴት ነው ምንድን ነው የምትላቸው? ስትደውል ትገናኛለህ ቤተሰብ ጋር? ያውቃሉ ስለመታሰረ?
0: ቤተሰብ ጋር ባሉ እህቱ ወንድም አሉኝ የተማሩ በስራ ላይ ያሉም እናት አባቶች የገጠር ገበሬ አርሶ አደር ምስኪን ናቸው። ግን ወንድም እህት አሉኝ ፈጣሪ የተመሰገነ በከተማ የሚኖሩ። ግን እኔ እስካሁን በዚህ አይነት ወንጀል ተይዞ የተሰዋ ስራ ላይ ይሁን እመጣለሁ ችግር የለም እያሉ ነው ቤተሰቦችን ሳደናድናቸው የከረሙ። ችግሩም ይሄንን ብዬ ብነግራቸው ወላድ ስለሆኑ አንድ ችግር ይገጥማቸዋን ብዬ ነው። ይህን ደግሞ በጭካኔ እንደዚህ እንሆናለን ብለን አላሰብነው። ግን ከመቆየት አንጻር ከእለታት አንድ ቀን የሞት ፍርደኛ የብቻ ሊደረግ ነው ተብሎ የብቻ መለመሉና የሚፈልጉትን ሰው ያህል መልምሎ አውጥተዋል። እንደኛ ሀሺሽ ተሸክመው የተያዙ አሉ። ከ300-400 ያለ አለ። ግን እኛን ለይተው ወረቀታችንን ለይተው ብቻ አድርገው የእነሱ በሞት ሰው ገለው እየተፈረደባቸው ስላሉ ከእነሱ ጋር ደብልቀው እዚህ እኛ ካለንበት ቦታ በፍርድ ቤት ወይም በሕክምና ካልሆነ በቀር ሌላ የተፈረደበት ምሳሌ አሁን በአመታት የተፈረደበት ታስሮ የሚወጣ ሰው ጭራሽ አይነገነም። ድምፅ ለድምፅም አንሰማማ፣ በአይንም አንታይ። በአጋጣሚ ግን አንዳንድ ሰዎች ከዚህ ከገቡ በኋላ ፍርድ ቤት ሲጠሩ በፍርድ ቤት በአንድ ላይ እንገናኛለን፣ በህክምና ደግሞ አንዳንድ ጊዜ እንገናኛለን እንጂ ሰው ጋር አንታይም። በመጨረሻ አሁንም በድጋሚ ደግሞ የምነግርህ ነገር ማሳስበ በጥብቅ ሁኔታ ሰውዲዎቹ እናንተ በቃ በጥብቅ ሁኔታ ነው የተፈረደባቸው። ሶስት ሰው ለሞት የቀረባለ ሲሉ እነኛ እውነት አልመሰለንም፣ አውጥተው ሰዋቸው። አሁንም በድጋሚ ደግሞ አምስት ሰው ቀርበዋል እየተባለ እየተነገር ነው። ስለዚህ አሁን እናንተ ወንድሞቻችን በእውነት ሙተን በኋላ በእኛ ሞት ከምትጸጸቱና ከምታለቅሱ ከአሁኑ ብትረዱንና ብታለቅሱ። 400 በግምት በቃ እስከ 500 የደረሰ አለ እንደኛ የተፈረደበት የተያዛለ በእንዲህ አይነት ወንጀል ማለት ነው። እኛ የብቻ ተለይተና እዚህ ቦታ ላይ የሚገባ በቃ የቀጥታ ፍርደኛ የሆነ ብቻ በባለፈውም ነግረውና አውጥተው ሰውተዋን። አሁንም ደግሞ ይህን ያህል ሰው መጥቷን እየተባለ ነው። እኛም ዝም ብለን እየጠበቅነ ነው። እኛ ያው የአብርሃም በግ ማለት ነው። ምንም ማድረግ አንችልም። ብንጮህም ምን ብንልም ያው ወደ ፈጣሪ መሄዳችን ስለማይቀር እሺ ብለን ስለል ብለን መቆረጥ ብቻ ነው። ሌላ ነገር አማራጭ የለንም እና ይህን ነገር እናንተ የምትከታተሉና እናንተ አሁን የያዛችሁት ስራ በጣም ቆንጆ ስለሆነ ይህንን ነገር በቃ ምናልባት ተደናግጠው ይህን ነገር በቃ ፍርዳችንን ወደ ቤተሰቦቻችንና በሰራነው ስራ ተጸጽተን ለፈጣሪያችን እንኳን ንስሐ ገብተን ወደ ፈጣሪ ተመልሰን በሃይማኖታችን ሆነን ብንሞት እናንተ ጥረት የምታደርጉት አሁን ያለነው ነው። እንግዲህ የተሰዉት ነፍሳቸውን በአጸደ ገነት ያድርግ ፈጣሪ፣ ሂደው እና ይመለሱ። እኛ ግን እንደነሱ ቀርበናል። እንግዲህ ፈጣሪ የወሰነው ካለ አይቀርም፣ ግን እናንተ ባላችሁት አቅም አሁን ድረሱ ብን እያለ ነው የምናስተላል።
2: ከትናንት በስቲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ በሞት ፍርድ ስር የሚገኙ ኢትዮጵያውያን ምሕረት እንዲደረግላቸው መጠየቃቸው ይታወሳል። ፓትርያርኩ የኢትዮጵያ መንግስት ከሳውዲ አረቢያ ባለስልጣናት ጋር እያካሄደው ያለው ዲፕሎማሲያዊ ንግግር ተጠናክሮ እንዲቀጥልና ለዜጎች ሕይወት ልዩ ትኩረት እንዲሰጥ ጠይቀዋል። በቤንሻንጉል ጉሙዝ ክልል ከትናንት በስቲያ ወደ ግልገል በለስ ከተማ የተጓዙ በነበሩ የህዝብ ማመላለሻ አውቶቡሶችና ሌላ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 32 ሰዎች መገደላቸውንና በርካቶች መቁሰላቸውን የሟች ቤተሰቦችና እማኞች ተናገሩ። ከአሶሳ ከተማ የተነሱት የህዝብ ማመላለሻዎቹ አይሲድ ወይም አፍሪካ እርሻ ልማት ተብሎ በሚጠራ አካባቢ ሲደርሱ ጥቃቱ እንደተፈጸመባቸው እማኞቹ ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የአካባቢው ኗሪ ስለ ክስተቱ ይህንን ብለዋል።
3: ዳምጉር ወረዳ ነው

0: ጉባ ወረዳ ላይ ድንበር ላይ ነው ተከሰተው ችግሩ። ከአሶሳ መስመር የሚመጣው ነው ወደ ግልገል እየመጣ ነው። እዛ ላይ ወደ ሶስት መኪና አራተኛ እንዴት የመብራት ኃይል መኪና ትወጣለች ያለውን እዛ ላይ በቃ ህዝቡን አስወርደው ሞባይሉንም ብሩንም ሲዘርፉ ከዛ ላይ ያለውን አንዱ መኪና ኋላ ያለው መኪና መስመር አይቶ ዞራሉ። ስለዚህ እዛ ላይ በቃ ያንን መኪና እንዳለ በቃ እዛ ላይ ያወረዱበት በቃ በሙሉ እዛ ላይ መጡት በቃ
1: የአይን ማኙ እንደሚሉት በጥቃቱ ከ35 በላይ ሰዎች የተገደሉ ሲሆን ከ50 በላይ ሰዎች ደግሞ ጉዳት ደርሶባቸዋል።
0: ወደ 35 ሰው ሞቷል። እዛው አንድ ላይ ነው የተቀበሩ። ወደ 57 ሰው ቁስለኛ ቀበርና ቀላል ቁስለኛ ወደ 57 ሰው ተፈልጎ ላይ መከራከያ ደረሰ። እዚህ ሁሉንም ይፈጁት ነበር በቃ ሁሉንም ያልቁ ነበር ጥቃት ይደርስ ነበር ሁሉም መከራከያ በመድረሱ ብዙውን ታድጎታል።
1: በአካባቢው በተደጋጋሚ ጥቃቶች እንደሚፈጸሙ የገለጹ ኗሪም ከትናንት በስቲያ በተፈጸመው ጥቃት ቢያንስ 32 ሰዎች መገደላቸውንና በርካቶች ጉዳት እንደደረሰባቸው ተናግረዋል። ኗሪው ከጥቃቱ ያመለጡ እንዳሉም ጠቅሰው የጥቃቱ ዓላማ ግን ምን እንደሆነ አይታወቅም ብለዋል። ዓላማ ያለው ሴቶችና ሕፃናትን ሰላማዊ ሰዎችን አይገድልም ሲሉም ድርጊቱን አውግዘዋል። በጥቃቱ የታላቅ ወንድማቸው ባለቤት ከነልጇ መገደሏን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የተጎጂ ቤተሰብ በበኩላቸው ሰላማዊ መንገደኞቹ በአሰቃቂ ሁኔታ በመገደላቸው ለመቅበር እንኳን አለመቻላቸውን ተናግረዋል። የርሳቸው የቤተሰብ አባል ከነልጇ የተገደለችው የታመሙ እናቷን ለመጠየቅ ወደ ግልገል በለስ እየተጓዘች በነበረበት ወቅት ነው ብለዋል።
2: ካሳ ማክሲሞት አድረው ማክሳድረው ከማክስ ተነስተው ወደ ግልገል እየመጡ ያለው ስድስት አካባቢ ላይ እንግዲህ ከጫካ ላይ የነበሩ ጉምዞች ሴቶች ተነስተው የወንድሜን ባለቤትና ልጅ ህፃን ልጅ የአራት አመት ልጅ እዛው ገለዋቸዋል ማለት ነው። ህፃኑ ልጅ ቤተክርስቲያን በአጋጣሚ አይቴድ የሚባል ቤተክርስቲያን ላይ ሂዶ ሊቀበር ችሏል። እሷ አገዳደሏ እዛ ወንድትበት ሁኔታ ስለተቃጠለች እዛው ነው ሬሳ ይቀረ መኪናው ጋር ማለት ነው። መኪናው ስለተቃጠለ እና እኛም ያለንበት አካባቢ እኔ አሁን ያለሁበት አካባቢና እነሱ የሞተበት አካባቢ ዲስታንስ አለ። ታላቅ ወንድሜ አሶሳ የሚኖር አለና እሱ ነው ይህን መረጃ ራሱ ሂዶ አጣርቶ አሁን ቤተሰብ አዘላይናለ። እነሱ ጋር የሞተ እንግዲህ ከኛ አካባቢ ላይ እንግዲህ ብዙ ሰው አለ። አሁን ቁስለኛ አለ ነው የሚባለው። ዛሬ ደንበን አካባቢ ላይ አንድ ልጅ ሞተር ብሎ ዛሬ ራሱ በኛ አካባቢ ላይ ቀብር ምናምን ሂደዋል። እዛ ተቀብረው በስዛዘ ነው እዛው ነው ሬሳው እዛ ነው የመጣ ነገርም የለም።
1: የአካባቢው የፓርላማ ተወካይ የሆኑት ዶክተር መብራቱም ጥቃቱ መድረሱን አረጋግጠው የታላቁ ህዳሴ ግድብ የሚገኝበት አካባቢው የስጋት ቀጠና ሆኖ መቀጠሉን ገልጸዋል።
3: በጥቃቱም እንግዲህ ብዙ ንጹሃን ዜጎች የተጎዱበት ሁኔታ አለ። ተሽከርካሪዎች የተቃጠሉበት ሁኔታ ነው ያለው። ያው የአካባቢ በጣም የስጋት ቀጠና ነው። እኔም ከአንድ ቀን ቀደም ብዬ ነበር በዛ መንገድ ከመተከል ወደ አሶሳ ያመጣሁት። እኛም በመከላከያ ታጅበን በስጋት ነበር ያለፍነው ያን አካባቢ። እነሱ ሁለተኛ ቀን ላይ ያ ጥቃት ደረሰ ማለት ነው። የህዝብ ማመላለሻዎች ላይ ነው፣ ሁለት የህዝብ ማመላለሻ እና አንድ ጋቢና ተሽከርካሪ ላይ ነው ጥቃቱ የተፈጸመው። እና እንግዲህ ያው በንብረትም ላይ በሰው ህይወትም ላይ ከፍተኛ ጉዳት ደርሷል ማለት ነው።
1: የደረሰው የጉዳት መጠን ታውቋል? በሰው ህይወትም ላይ እንዲሁም በንብረት ላይ
3: ያው ኤግዛክትሊ ማወቅ አልችልም። ከ30 በላይ እንደሞቱ፣ ከ50 በላይ እንደቆሰሉ፣ የጠፉም እንዳሉ የታገቱ የሚል መረጃዎች ናቸው ያሉት።
1: በጥቃቱ ጉዳት የደረሰባቸው መንገደኞች በአካባቢው በሚገኙ የጤና ተቋማት ሕክምና እየተደረገላቸው መሆኑም ተገልጿል። ትናንት ቢቢሲ ያነጋገራቸው የፓዌ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቻ በጥቃቱ ጉዳት የደረሰባቸው ግለሰቦች ወደ ሆስፒታላቸው ገብተው እንደነበር ተናግረዋል።
4: እኛ ጋ ኖርማሊ የመጡ ሁለት ኬዞች ናቸው ባለኝ መረጃ ማለት ነው። ሁለት ኬዞች ናቸው። እነሱም ድንገተኛ ክፍል ላይ መጡ። ያው ማይነር የሆነ ጉዳት ነበር የደረሰባቸው። ከዛ ሁለቱ ኬዞች ታክሞ ወደ ቤታቸው ተመልሷል የሚል መረጃ ነው ያለ።
1: በምንድነው ጉዳት የደረሰባቸው?
4: ኦልሬዲ በጥይት ነው ወርቅ የመጡ እዛኔ በነበረው አደጋ ያው ቆስሎ የመጡ ናቸው። ግን የጉዳት መጠኑ ብዙም ከፍተኛ አልነበረም ነው የሚሉ ምነተኞች። ስለዚህ ኤመርጀንሲ ላይ ያው ጉዳት አርዘን ወደ ቤታቸው መለስን ነው የሚሉ።
1: ለጥቃቱ እስካሁን ኃላፊነቱን የወሰደ አካል የለም። ቢቢሲ ያነጋገራቸው የፓርላማ ተወካይ የሟች ቤተሰብና ነዋሪዎች ለጥቃቱ በክልሉ የሚንቀሳቀሱ የጉሙዝ ታጣቂዎችን ተጠያቂ አድርገዋል።
3: ራሳቸውን እንግዲህ የጉምዝ አንድነት ኃይል ብሎ ያደራጁ

0: ኃይሎች አሉ፣ የሰላም ተመላሽ የነበሩ አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ የሚሉ ግልገል በለስ ከተማም እኮ በቅርቡ አታክ አድርገዋል። እነዚህ ቡድኖች የዞኑ ዋና ከተማ ማረሚያ ቤቱን ለመስበር ባደረጉት ጥረት የተጎዱ ወገኖችም ነበሩ እና እነዛ ወገኖች ይመስሉኛል እኔ ገስስ አደረግ።
1: ምክንያቱስ ምንድን ነው?
0: ያው ምርጫውንም ለማስተጓጎል አንድ ከማሰብ አንጻር ይመስለኛል። ሁለተኛ ባለው ሁኔታም ዲስኮንተንት መሰማቱ ይመስለኛል። ከውጭ ኃይሎችም ተልከው ወስደው ይሆናል የሚል እምነት ነው በእኔ በኩል ያለው። ታላቁ ህዳሴ ግድብ ያለበት አካባቢ ነው። እኔም በፓርላማ በተደጋጋሚ ይሄ ጸጥታ ችግር ትኩረት ተሰጥቶት እንዲፈታ ለጠቅላይ ሚኒስትሩም ጭምር ጥያቄ ያቀረቡበት ጉዳይ ነው እና ስቲል ቀጥሏል ማለት ነው።
2: ያው በጉምዝ ሽፍቶች ነው ምጣቸው ከላይ ባሉት ነው ታጥቆ። ባለፈውም እዚህ ግልገል ላይ እኛ ለቀባት ተኩስ እዚህ መጠው ተከፍቶብን በስመ ማርያም ቤት ላይ መጠው ተኩሰው በስት ወከራ ነው ያመለጠው ራሳቸው ናቸው። አሁን እሱ ሽፍቶች ናቸው፣ የጉምዝ ሽፍቶች ናቸው። ጓደኛዬ ፀሐይ አንድ ነው የሚባል አለ። አጋጣሚ ሆኖ በመስኮት ወጥቶ አምልጦ ሩጦ ቢተኩሱበት አምልጦ ማን ማን እንደሆነ እንግዲህ እዛን ሰዓት ላይ አይቷል። እሱ ጫካ ውስጥ ተኝቶ ህይወቱን አድነው ካሜራው ራሱ አስነስቻለሁ ብሎኛል በስልክ። እሱ ራሱ በአካል አይቷል። እንግዲህ የጉም ሽፍታ ስለመሆናቸው ማረጋገጫ ነው።
3: ኮሪያው ዚፋ ይባላል። የሽፍታው መሪ ማለት ነው። ጉም ታጣቂ ወይ ናቸው። ምንም ምክንያት የለውም። መዝረፍና መግደል ነው አላማቸው። ይሄ ነው በቃ።
1: ቢቢሲ ከአካባቢው ባለስልጣናት ዝርዝር መረጃ ለማግኘት ያደረገው ያላሰለሰ ጥረት አልተሳካም። ከ2011 ዓ.ም አንስቶ ተከታታይ ጥቃቶችን ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው በክልሉ የሚገኘው መተከል ዞን ካለፈው ዓመት አንስቶ ግን በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች በሚፈጸሙ ጥቃቶች እየተፈተነ ነው። አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። ለዓለም ዋንጫ ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው የትራምፕ አስተዳደር ገለጸ። ለቪዛ ገንዘብ ማስያዝ ከማይጠበቅባቸው 50 ሀገራት መካከል ኢራንና ሄይቲ አልተካተቱም። የናይጄሪያ የቀድሞ ሚኒስትር ባልተለመደ ሁኔታ በሙስና ክስ 75 ዓመት ተፈረደባቸው። ሳላህ ማማን ፍርዱ የተላለፈባቸው በቀረበባቸው $24.7 ሚሊዮን ህገወጥ የገንዘብ ዝውውር ክስ ጥፋተኛ ተብለው ነው። ኔታንያሁ ከኢራን ጋር ጦርነት ውስጥ በነበረበት ወቅት ዩኤኢን በድብቅ መጎብኘታቸውን ተናገሩ። የኤምሬትስ የውጭ ጉዳይ ሚኒስቴር ግን እውነትን መሰረት ያላደረገ ሲል ኔታንያሁ አደረግኩት ያሉትን ጉብኝት አስተባብሏል። ዜናዎቹ እነዚህ ናቸው። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ዛሬ በህንድ ተጀምሯል። ዝርዝራለን።
4: በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል አገራት ስብሰባ ላይ የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተገልጿል። በባህረ ሰላጤ የሚካሄደው ጦርነት ከጀመረ በኋላ የመጀመሪያው የሆነው ኢራን አባል የሆነችበት የብሪክስ አገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ዴልሂ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር በማህበራዊ ድረገጽ ባወጣው መግለጫ ዶክተር ጌዲዮን ሁሉን ማገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ መናገራቸውን ጠቅሷል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል ዶክተር ጌዲዮን መናገራቸውም ተመልክቷል። ሰላም፣ ደህንነት እንዲሁም ፍትሃዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበትም ብለዋል ዶክተር ጌዲዮን። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከሁለት ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ነው ስብሰባውን የምትካፈለው። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራግጂን ወደ ህንድ ልካቸዋለች። አራግጂ ከስብሰባው ጎን ለጎን ከብሪክስ አባል አገራት አቻዎቻቸው ጋር ውይይትን እንደሚያደርጉም ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዋነኛ የውይይት አጀንዳ ይሆናልም ተብሏል። በህንድ ኒው ዴልሂ ዛሬ የተጀመረው የብሪክስ ቡድን አባል አገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ ነገ አርብ ድረስ የሚቀጥል ይሆናል። ይህ በእንዲህ እንዳለ ኢራንና ኤምሬቶች በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተወዛግበዋል። ውዝግቡ የተነሳው ኤምሬትስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ በኢራን ጦርነት ወቅት ወደ አገሪቱ መጓዛቸውን በመግለጽ ያወጡትን መግለጫ ባስተባበለች ማግስት ነው። ኢራን የውጭ ጉዳይ

0: ሚኒስትር አባስ አራግጂ ከዚያ በኋላ በብሪክስ ስብሰባ ተገኝተው ባደረጉት ንግግር መከፋፈልን ለመዝራት ከእስራኤል ጋር የተጣመሩ አካላት ተጠያቂ ሆናሉ ማለታቸውን የሮይተርስ ዘገባ ያመለክታል። አራግጂ በብሪክስ መግለጫ ላይ ኤምሬቶች ስም ያልጠቀስኩት ለአንድነት ስል ነው፣ እውነታው ግን የተባበሩት አረብ ኤምሬቶች አገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራቸው። ጥቃቶቹ ሲጀመሩ የውግዘት መግለጫ እንኳ አላወጡም ሲሉ መክሰሳቸውን ሮይተርስን የጠቀሰው የኢራን መገናኛ ብዙሃን ዘግቧል። ዘገባዎች እንደሚያመለክቱት የኢራኑ የውጭ ጉዳይ ሚኒስትር አራግጂ አረብ ኤምሬትስ ለኢራን ደህንነት ስጋት ናት፣ ኢራንን በተመለከተ የምትከተለው ፖሊሲም በድጋሚ እንድታጤን እንጠይቃለን ብለዋል።
1: አድማጮቻችን የዛሬውን በዚህ ሆነው የምናጠናቀቀው፣ ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ።

0: የሮጃም ወንጂፈቴ ጅረ ጋርዲዮላን ከናፍ አርቴታ በረከነስ ሞርከቹ ደንዳ ጀረመ ኤገማ በርንማውዚ ለኢንሳቱሬ በረከና ክለብች ሰርካ ጉዳ ረካን ጌሲሴ አንዶኒ ኤሮላ አከስሞ ወሪንካ ደረማን ኬሳቲ ብሬንትፎርድን በረከነ የሮጀል ቀባፍ ከለንጂሴ ኬት አንድሪው ቶማስ ፍራንኬን በክወይጅቹራ ንስርማና አውሮፓ ሊግ ፍደቀብሲ ሱፍ ደማጅረ ክለብቻ ንሳስኬ ዘተርገማ ለንጂሰን ሰንደርላንድ በረከነ ፕሪሚየር ሊግ ትጉደቴ አከደርጎ ማጀባተው ካንታሲ ሬግስ ላይ በኢምብሬስ ነምንጀደሙ ካኔን ካድ ማንቸስተር ገማ ብራቲን ሞ በካ ሩበን አሞሪምቡይ ዩናይትድ ለንጅሳ ካንጀር ማይክል ካሪክ ካኔን ካድ ማንቸስተር ሳቶኮ እርጋ ለንጅሳ ዩናይትድ ተቦታ ተበተከሳ ኩደሻን ከሳ ኩደሞአቴ ለማማሜ ለማ ሳዲ ሞቀጣ በሄጡ ሙረጅራ ከናፍ እንስ ጻራ ቀበጀኒ ካኔን ተለማመን ንጅሩ
1: አይዘላለም ገለቶን
0: አይገለቶን ፍሮ
2: ለገፈቶታ ደውቶኒ ቲኬቲ ዋንጫ አዱኛ ቢተተን ቪዛ አሜሪካ አፍ ዶላር አኩመ ኩደሻን ቀብሲሱን አከ ኢሳኒን በርባችፍኒ አሜሪካን ቤክስፍቴቲ ሞቱማን አሜሪካ ዲገርቶ ተኩባ ሚላ ቢዮ ተሸን ተመራ ዋንጫ አዱኛ አፍገረ አሜሪካ ኢማሉ በርባደኒ ቪዛ ዶላር አኩመ ኩደሻኒ ቀብሲሱ አከ ቀበን ኢብሴቱሬ ከነራፍ ቂጤስኔ ጥሙሬራ ተገንታ ከነከን ቆጴስ ህርጳ ገመቹ አንፍራውል በላይ ኤሳንቱሬ ዴቪስ ማሳሩ ኦጌሰ ቴክኒካ አባደበሬቲ ነጋቲቡላ
3: مش الساعة 9:10 بقت تستمع على لفه مدبات بي بي سي تغرينيا حجي كدقميو

0: ዮሐቲ ምናልባት ፕሬዚደንት ደብረጽዮን ኮን የውሉድ ምክር ቤት ግን ይመለስ ክብል የተልዩ ካልኦት ኣመራፃቶም ምክር የተልዩ ግን እዚኣ ኣይከኣለ ነብሳ ትብል እንድሕር ተደፊኡ ማለት እዩ። ከዘይ ኮይኑ ኣብቶም ዋና ዝበሃሉ ምናልባት ፖለቲካዊ ይኹኑ ወታደራዊ መራሕቲ ድሕሪጂ ናይ ምምላስ ፌደራል መንግስቲ ዘይቅበሎ መላልሳ ምምላስ ዘለዉ ኣብኣቶም ስጉም ፅፎት ስብ እዩ ኢለየ ዝፅበ እዚ ኣብ ምስ ኣሜሪካ እውን ዝግበር ዘሎ ዝርር ምስ ፌደራል መንግስቲ ኣብቲ ቀጠና ብፍላይ ምስ ኤርትራ ምስ ሱዳን ተተሓይዙ ዘሎ ኣብ ትግራይ እውን ስጉምቲ ከይወስዱ ክነግርዎም ድዮም ወይስ ናይ ውሽጢ ጉዳይኩም እዩ ከም ድላይኹም ክብልዎም ዝብል እውን ኣብኡ እውን ዝድረኽ ይመስለኒ። ምክንያቱም ቅድሚ 6 ዓመት ዝነበረ ኩናት ብዙሕ ኣብ ዓዲ ውስ ብዙሕ ደገፍ ነይርዎ ተገበረ እዩ። ሕዚ ግን ከምኡ ዓይነት ደገፍ ኣይህልዎን ኩናት ንምግባር። ስለዚ እቲ ዝውሰብ ስጉምቲ እውን ተሃልዩ ዝተወሰነ ይኮን ዝኽእል ብተፈጥሮ ለዛመን
1: ህወሓት ሕዚ ስልጣን መንግስትነት ከም ዝተቆፃፀሩ ካብ ምግላፅ ብዝዘለለ መንግስታዊ ዕማም ከም ዝጀመር እዮም ዘርእዩ ዘለዉ። ካብ ብሕዚ ዝወስድዎ ስጉምቲ እንታይ እዩ ክኸውን? ምስ መንግስቲ ፌደራል ክደራደሩ ዶ ይኽእሉ ወይስ ከምቲ ዘለዎ እዮም ክቐፅሉ?
0: ንሕወሓት እቲ ዓብዪ ነገሮም ዘለዎ ክቕበለሎም ፌደራል መንግስቲ እዮም ክሰርሑ እስካብ ዚ እውን ዘርእይዎ ዘሎ ምልክታት ንሱ እዩ። ምክንያቱ ንኣቶም ንዘዋፅኦም ዝሰርሕሉ እውን ዝመስለኒ እቲ ቦታ ምስ ሓዙ ከም ድናዮም ምሰዋቐርዎ ብዘይ ምንም ካሊእ ፀገም ምስ ፌደራል መንግስቲ ተደራጅም በጀት ሲኹን ካሊእ ነገራት ሙሉ ክምለሰሎም እዮም ዝደልዩ። ግን ንሱ ድዮም ክረኽቡ እሱ ተረኺቦም ነቲ ፌደራል መንግስቲ እንታይ ማለት እዩ ምስ ካልኦት ክልላት ዘለዎ ርክብ ክሳብ እዚ ምስተዛረቦ ከመይ ክሪዮ ያው ካብ ቁፅፅሮም ወፃኢ ይምስሉ።
1: ኣብዚ ህሞት ጀነራል ታደሰ ወረደ እቲ ዝመርሖ ግዜያዊ ምምሕዳር መሓውሩ ከም ዝፈረሰ ወይ ድማ ከም ዘይፈረሰ ብወግዕያይ ኣወጀን። ዝኾነ ነገር ዘይምባሉ ብከመይ ኢካ ትሪዮ ንስኻ?
0: ናቱ እውን ናይ ፕሬዚደንት ታደሰ ኣካይዳ ይኹን ኣሰላለካ ከምዝፍለጥ ብጣዕሚ ኣፀጋሚ እዩ ንምትንታም። ግን ክልተ ነገራት ይመስለኒ። ሓድዮ ምስ ቅድም ዝበልናዮ ናይ ፌደራል ዝተተሓዘ ምክንያቱ ከምዝበልትዮ ፌደራል መንግስቲ ስልጣኑ ኣናዊሑሉ ናቶም ምክዳር ክቅፅል ገይሩ ክልተ ወርሑ እውን ኣይኮኖን ምስቲ ዝዎ ዝነበረ መልእክትታት ምስቲ ዘውፅኦ መልዮ መልእክትታት ከነራኽቦ ከለና ምናልባት ብፌደራል መንግስቲ ወስዶ ስጉምቲ እውን ተሃልዩ ክንዕገስ ንደሊ ኢና ያው እቲ መረፃ ክካየደሎ ድሕሪ እዩ ዝብል ርዲት ኣብኡ እውን ዝሓደረ ይመስለኒ። ንምንታይ ሙ ዝብል ዘለኹ ብመግለፂ ብምፍርራሕ ዝገድፍዎ ዓይነት መንገዲ ተኸቲሉ ነይሩ ማለት መግለፂ ክብከሎ ሓላፍነት ሳቶም እዩ ዝወስዱ ሎመዓልቲ ተኣዊጀሎ እቲ ፀገማ ተፈጠረሉ መዓልቲ ኢሉ ነይሩ። ድሕሪ መዓልትታት እቲ ናይ ፌስቡክ ገፅ እውን እሳቶም ይፅሕፉሉ ኣለው እሳቶም መግለፂ ይብሉ ኣለዎ ማለት እዩ።
1: ስለዚ
0: ሱቅ ኢሉ ዝገደፎ ምስቲ ናይ ፌደራል መንግስቲ ዝፅበሎ ኢለ ኣምን ሓደ መንገዲ እዩ። እቲ ካልኣይ መንገዲ ድማ ብዙሓት ዋለንዋል ተኸቢድና ዝተወሰኑ ሰባት ዝሓስዎ ቀደም እውን ካብ ስልጣን እንድሕር ክኢሉ ዝኣክል ክፀንሕ ብናሳቶም ፈቃድ ናታቶም ድሌት እናፈፀመ ናይ ሕወሓት ማለት እዩ እዩ ነይሩ። እዚ ሳቶም ኣብ ዘደለየሉ እዋን ድማ ሪያሊቲ ትግራይ ዘሎ ሪያሊቲ ተቐቢሉ ገዲፍዎ እንዲያም ንኣቶም ኣመቻችሎም ዝብሉ እውን ኣለው ኣይነን እየን ትኽክለኛ ድሕርቲ መረፅ ዓይና ክንሪኦ ማለት እዩ ናቱ ቅዋም እውን ናበይ ከምዝኸድ እውን ማለት እዩ።
1: ፕሮፌሰር ጌታቸው ኣሰፋ ክብረት ያበለይ
2: የቀኒለይ ኣነ እውን ሰብ ዕድል ላይ
1: ኣብ ምፍራስ ስምምዕ ፕሪቶርያ ንሕድሕዶም ክካሰሱ ዝፀንሑ ህወሓትን መንግስቲ ፌደራልን ነዚ ክስተት ስዒቡ እቲ ንደማዊ ኩናት ትግራይ ዝገተአ ስምምዕ ፕሪቶርያ ኣብ ሓደጋ ኣቱ ይርከብ። ከም ሳዕቤኑ ድማ ኣብ ትግራይ ዳግም ኩናት ከይውላዕ ስግኣት ተፈጢሩ ይርከብ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኣብ ቻይና ዑደት እናካየደ ይርከብ። ኣብ ማእኸላይ ምብራቅ ዝካየድ ዘሎ ኩናት ስዒቡ ትራምፕ ንቻይና ዝተሓተ ቀዳምነት ክህብ ይጸኒሑ። ዓወት ገብረ እግዚኣብሔር።
3: ፕሬዚደንት ኣሜሪካ ዶናልድ ትራምፕ ምስ መራሒ ቻይና ሺ ጂንፒንግ ኣብ ቤጂንግ ተራኺቦም ኣለው። እዚ ዑደት እዚ ኣብ ዝቕፅሉ ዓመታት ንመጻኢ ምትሕብባር ወይ ግጭት መሰረት ክኸውን ከም ዝኽእል ክግለጽ ጸኒሑ እዩ። እንተኾነ ክልቲኦም መራሕቲ ኣብ መጻኢ ርክብ ክልቴን ሃገራት ዘለዎም እወታዊ ተስፋ ኣንጸባሪቆም ኣለው።
4: ኣብ መንጎ ህዝቢ ኣሜሪካን ቻይናን ዘሎ ርክብ ምስ ምምስራት ኣሜሪካ ዝጅምር እዩ። ስሕሪ ክልተ ዘመንን ፈረቓን እቲ ቀዳማይ ምትእስሳር ናብ ሓደ ካብቲ ኣብ ታሪክ ዓለም ኣዝዩ ሳዕብየን ዘለዎ ዝምድናታት ክብ ኢሉ ኣሎ።
3: መራሒ ቻይና ሺ ጂንፒንግ ብወገኑ ምስ ፕሬዚደንት ትራምፕ ብምርኻቡ ሕጉስ ከም ዝኾነ